ላዕለወታ ባይቲ ጽሕፈት ቅዱስቲ መንበር ዝግበር ኣኼባን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ኣብ ናይ ድሕሪ ቐትሪ ክፍለ ግዜ ድማ ኣብ መካነ ንግደት ደብረ ቅዱስቲ ድንግል ማርያም እመ ምክረ ሰናይ ናብ ጀዛኖ ብምኻድ መስዋዕተ ቅዳሴ ከም ዘዕረጉን ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለ7 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ንኣባላት ገዳማዊ ህይወት ደናግል ማሕበር ዘለኣለማዊ ኣምልኾ ቅዱስ ቁርባን ተቐቢሎም ዘካፈልዎም ቃለ ምዕዳን ርእሰ ሊቃነ ጳጳሳት ኣብ በዓለ ስድራ ቤት ቤተ ምሕደራ ሃገረ ቫቲካን ተረኺቦም ዘካፈልዎ ቃል ሰላምታን ምሕፅንታን ሓዋርያዊ ኣቃቤ መንበር ኣብ ወሽመጥ ዓረብ ብፁእ ኣቡነ በራርዲ ደድሕርቲ ምስ ርእሰ ሊቃነ ጳጳሳት ዘካየድዎ ርክብ ንዜና ቫቲካን ዝሃብዎ መግለጺ ፓርላማ ሃገረ ሊችተንስታይን ንሕጊ ምንጻል ጥንሲ ንምምሕያሽ ኣብ ዘካየዶ ምርጫ ዝሃቦ መግለጺ ኣብ ዝምልከቱ ቀንዳ ርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለ7 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኢና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኢና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ጐይታናን መድሓኒናን ኢየሱስ ክርስቶስ ንክርስትያን ምእመናን ሓባራዊ ፍቕሪ ከዘውትሩ ዝጸውዓሉ ክልተ መንገድታት ጠቒሶም ኣስተንተኑ። ሕውነታዊ መኣረምታ ኽገብሩን ንሓድሕዶም ከም ኣሕዋትን ሓትን መጠን ክፋቐሩን ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ሃዋርያዊ መስኮት ቅዱስቲ መንበር ኮይኖም ናይ ዕለተ ሰንበት ጸሎት መላእክ እግዚኣብሔር ኣብ ዘካየድሉ እዋን ነቲ ኣብ ናይ ዕለቱ ንባባት ዝርከብ መሰረታዊ ማዕቀናት ሓሳብን ተግባርን ብምስትንታን ኣስተምሂሮም። ቅዱስ ጳውሎስ ናብ ሰብ ሮሜ ኣብ ዝጸሓፋ መልእኽቱ ንነፍሲ ወከፍ ትእዛዝ ኣብታ ሓንቲ ኣሕጽር ኣቢላ ትገልጽ ንብጻይካ ከም ነፍስኻ ኣፍቅር እትብል ሓሳብ ከም ዘጠቓልል ብምግላጽ እቲ ኣብዚ ነጥቢ እዚ እተወሰኸ ምሳሌ ካብታ ኣቐዲማ ዘላ ጥቕሲ እተወስደ ምዃኑን ነፍሲ ወከፍ ሰብ ንሓድሕዱ ንምፍቓር እንተዘይኮይኑስ ምስ ወላ ሓደ እኳ ዕዳ ኣይሃልዎ ዝብል ምዃኑ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ኣስተንትኖ ጐይታናን መድሓኒናን ኢየሱስ ክርስቶስ ከመይ ጌርና ምሕረት ከም እንሓትትን ንኻልኦት ካብ ዕዳኦም ይቕረ ከም እንብልን ምሂርና እዩ በሉ። ይኹን እምበር ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣብ ንሓድሕድና ባሮት ዘይገብረና ሓደ ዕዳ ኣሎና፣ ንሱ ድማ ሓባራዊ ዕዳ ፍቕሪ ምዃኑ ኣጉልሑ። ነፍሲ ወከፍ ሰብ ዝረኽቦ ሓልዮትን ሕያውነትን ቈላሕታን ዝያዳ ነጻነትን ሓላፍነትን ከም ዝህልወና ይገብረና። ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ናይ ዕለቱ ንባብ ወንጌል ከም ዘስተምሃሮ ክርስቲያን ምእመናን ንሓድሕዶም ክፋቐሩ ክልተ መንገድታት ኣቕሪቡልና ኣሎ። እቲ ቐዳማይ ሕውነታዊ መኣረምታ መሃብን ምቕባልን እዩ። ርእሰ ሊቃነ ጳጳሳት ልዮን ከም ዘመልከትዎ እዚ መብዛሕትኡ ግዜ ዝርሳዕን ተነቃፍን ጥበብ እዩ። እዚ ኸኣ ግሉጽነትን ቀስ ብቐስ ዝግበር ምቅርራብን ዝሓትት እዩ በሉ። ንሓድሕድና ብቕንዕና ምዝራብ ማለት መጀመርያ ብግሊ ድሓር ምስ ንእሽቶ ጕጅለ ቀሲልና ድማ ምስ መላ ማሕበረሰብ ብምዝርራብ ንኽውንነት ምቕያርን ንጉዳያትን ግጭታትን ናብ ናይ ዕቤት ዕድል ምቕያርን ዘጠቓልል እዩ። ርእሰ ሊቃነ ጳጳሳት ቀጺሎም ብዛዕባ ካልኦት ሰባት ምጉርምራምን ሕማቕ ምዝራብን ቀሊል እኳ እንተኾነ ወላ ሓንቲ ኣይዓብስን እዩ፣ ንብዙሕ ኩነታት ድማ ጐዳ እዩ ዝገብሮ ድሕር ቢሎም ርእሰ ሊቃነ ጳጳሳት ኣስዒቦም ድማ ወንጌል ነቲ ብፍቕሪ ዝርከብ ሓርነት እዩ ዝምህረና በሉ። እቲ ኻልኣይ መንገዲ ኸኣ ኩሉ ሰብ ከም ኣሕዋትን ሓትን ገይሩ ንሓድሕዱ ክፋቐር ዝቐርበልና ጻውዒት እዩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ዝገለጾ እዚ ዓይነት ፍቕሪ እዚ ንጸሎት እውን ከይተረፈ ናብ ስምምዕ እዩ ዝቕይሮ። ግጭት ኣብ ዝሃለወሉ እዋን እውን እንተኾነ ንኣምላኽ ሓደ ነገር ክንሓተሉ እንኽእል ኩነት እዩ።
ጐይታናን መድሓኒናን ኢየሱስ ክርስቶስ ከምዚ ይብል፣ ክልተ ካባኻትኩም ኣብ ምድሪ ብእትልምንዎ ዘበለ እንተ ተሰማሚዕኩም እቲ ኣብ ሰማያት ዘሎ ኣቦይ ክገብረልኩም እዩ። ርእሰ ሊቃነ ጳጳሳት ኣስዒቦም እዚ ቃል ተስፋ እዚ ባህግታትን ሓዘንን ተስፋን ክንካፈል ከም ዝከኣልን ጸሎት ከኣ ንሰባት ብሓድነት ክዓብዩ ክሕግዞም ከም ዝኽእልን

ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና በጃካብ ሬዲዮ በፌስቡክን በማድበብ ሀበሬታ ቫቲካን ኒውስ ክፍርትር አቢልኩም ክትከታተሉ ከምትክሉን ከም ኦንናይ ኢሜል አድራሻናት igrino@spc.net/ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ።

ወቅተ መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ አቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ ሰበኻ ሁንካዮ ፔሩ ልሂቅ ሊቀ ናይ ሎሚ ለሸውዓተ መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ አቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ ሰበኻ ሁንካዮ ፔሩ ልሂቅ ሊቀ ጳጳሳት ንብፁ ካርዲናል ፔድሮ ሪካርዶ ባሬቶ ጀሜኖን ንኣባላት ተሳተፍቲ ጉባኤ ኣብ መንጎ ላዕለወት ኣባይቲ ጽሕፈት ቅድስቲ መንበር ዝግበር ኣኼባን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ኣብ ናይ ድሕሪ ቐትሪ ክፍለ ጊዜ ድማ ኣብ መካነ ንግደት ደብረ ቅድስቲ ድንግል ማርያም እመ ምክረ ሰናይ ናብ ጀዛኖ ብምኻድ መስዋዕተ ቅዳሴ ከም ዘዕረጉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ለሸውዓተ መስከረም መደፈነዎና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ንኣባላት ገዳማዊ ሕይወት ደናግል ማሕበር ዘለኣለማዊ ኣምልኾ ቅዱስ ቁርባን ተቐቢሎም ዘካፈልዎም ቃለ ምዕዳን ርእሰ ሊቃነ ጳጳሳት ኣብ በዓለ ስድራ ቤት ቤተ ምሕደራ ሃገረ ቫቲካን ተረኺቦም ዘካፈልዎ ቃል ሰላምታን ምሕፅንታን ሐዋርያዊ ኣቃቤ መንበር ኣብ ወሽመጥ ዓረብ ብፁእ ኣቡነ በራርዲ ደድሕርቲ ምስ ርእሰ ሊቃነ ጳጳሳት ዘካየድዎ ርክብ ንዜና ቫቲካን ዝሃብዎ መግለጺ ፓርላማ ሃገረ ሊችተንስታይን ንሕጊ ምንጻል ጥንሲ ንምምሕያሽ ኣብ ዘካየዶ ምርጫ ዝሃቦ መግለጺ ኣብ ዝምልከቱ ቅንዳ ርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ለሸውዓተ መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኢና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኢና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ጐይታናን መድሓኒናን ኢየሱስ ክርስቶስ ንክርስትያን ምእመናን ሓባራዊ ፍቕሪ ከዘውትሩ ዝጸውዓሉ ክልተ መንገድታት ጠቒሶም ኣስተንተኑ። ሕውነታዊ መኣረምታ ክገብሩን ንሓድሕዶም ከም ኣሕዋትን ሓትን መጠን ክፋቐሩን ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ካብ ሃዋርያዊ መስኮት ቅድስቲ መንበር ኮይኖም ናይ ዕለተ ሰንበት ጸሎት መላእክ እግዚኣብሔር ኣብ ዘካየድሉ እዋን ነቲ ኣብ ናይ ዕለቱ ንባባት ዝርከብ መሰረታዊ ማዕቀናት ሓሳብን ተግባርን ብምስትንታን ኣስተምሂሮም። ቅዱስ ጳውሎስ ናብ ሰብ ሮሜ ኣብ ዝጸሓፋ መልእኽቱ ንነፍሲ ወከፍ ትእዛዝ ኣብታ ሓንቲ ኣሕጽር ኣቢላ ትገልጽ ንብጻይካ ከም ነፍስኻ ኣፍቅር እትብል ሓሳብ ከም ዘጠቓልል ብምግላጽ እቲ ኣብዚ ነጥቢ እዚ እተወሰኸ ምሳሌ ካብታ ኣቐዲማ ዘላ ጥቕሲ እተወስደ ምዃኑን ነፍሲ ወከፍ ሰብ ንሓድሕዱ ንምፍቓር እንተዘይኮይኑስ ምስ ወላ ሓደ እኳ ዕዳ ኣይሃልዎ ዝብል ምዃኑ ገሊጾም። ርእሰ ሊቃነ ጳጳሳት ሊዮን ኣብቲ ዘካፈልዎ ኣስተንትኖ ጐይታናን መድሓኒናን ኢየሱስ ክርስቶስ ከመይ ጌርና ምሕረት ከም እንሓትትን ንኻልኦት ካብ ዕዳኦም ይቕረ ከም እንብልን ምሂርና እዩ በሉ። ይኹን እምበር ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣብ ንሓድሕድና ባሮት ዘይገብረና ሓደ ዕዳ ኣሎና፣ ንሱ ድማ ሓባራዊ ዕዳ ፍቕሪ ምዃኑ ኣጉልሑ። ነፍሲ ወከፍ ሰብ ዝረኽቦ ሓልዮትን ሕያውነትን ቈላሕታን ዝያዳ ነጻነትን ሓላፍነትን ከም ዝህልወና ይገብረና። ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ናይ ዕለቱ ንባብ ወንጌል ከም ዘስተምሃሮ ክርስቲያን ምእመናን ንሓድሕዶም ክፋቐሩ ክልተ መንገድታት ኣቕሪቡልና ኣሎ። እቲ ቐዳማይ ሕውነታዊ መኣረምታ መሃብን ምቕባልን እዩ። ርእሰ ሊቃነ ጳጳሳት ሊዮን ከም ዘመልከትዎ እዚ መብዛሕትኡ ግዜ ዝርሳዕን ተነቃፍን ጥበብ እዩ። እዚ ኸኣ ግሉጽነትን ቀስ ብቐስ ዝግበር ምቅርራብን ዝሓትት እዩ በሉ። ንሓድሕድና ብቕንዕና ምዝራብ ማለት መጀመርያ ብግሊ ድሓር ምስ ንእሽቶ ጕጅለ ቀሲልና ድማ ምስ መላ ማሕበረሰብ ብምዝርራብ ንኽውንነት ምቕያርን ንጉዳያትን ግጭታትን

ናብ ናይ ዕቤት ዕድል ምቕያርን ዘጠቓልል እዩ። ርእሰ ሊቃነ ጳጳሳት ቀጺሎም ብዛዕባ ካልኦት ሰባት ምጉርምራምን ሕማቕ ምዝራብን ቀሊል እኳ እንተኾነ ወላ ሓንቲ ኣይዓብስን እዩ፣ ንብዙሕ ኩነታት ድማ ጐዳ እዩ ዝገብሮ ድሕሪ ቢሎም፣ ርእሰ ሊቃነ ጳጳሳት ኣስዒቦም ድማ ወንጌል ነቲ ብፍቕሪ ዝርከብ ሓርነት እዩ ዝምህረና በሉ። እቲ ኻልኣይ መንገዲ ኸኣ ኵሉ ሰብ ከማኣሕዋተ ናሓትን ገይሩ ንሓድሕዱ ክፋቐር ዝቐርበልና ጻውዒት እዩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ዝገለጾ እዚ ዓይነት ፍቕሪ እዚ ንጸሎት እውን ከይተረፈ ናብ ስምምዕ እዩ ዝቕይሮ። ግጭት ኣብ ዝሃለወሉ እዋን እውን እንተኾነ ንኣምላኽ ሓደ ነገር ክንሓተሉ እንኽእል ኩነት እዩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከምዚ ይብል፣ ክልተ ካባኻትኩም ኣብ ምድሪ ብእትልምንዎ ዘበለ እንተ ተሰማሚዕኩም እቲ ኣብ ሰማያት ዘሎ ኣቦይ ክገብረልኩም እዩ። ርእሰ ሊቃነ ጳጳሳት ኣስዒቦም እዚ ቃል ተስፋ እዚ ባህግታትን ሓዘንን ተስፋን ክንካፈል ከም ዝከኣልን፣ ጸሎት ከዓ ንሰባት ብሓድነት ክዓብዩ ክሕግዞም ከም ዝኽእልን ብኸመይ ከም ዝሕብር ኣጒሊሖም። ብዘይ እምነት ንነፍሲ ወከፍ ሰብ ከም ጓኖትን ጸላእትን ገይሮም ብምርኣይ ጽምዋ ክስምዖምን ክጠራጠሩን ይኽእሉ እዮም በሉ። ጸጋ ግን ነፍሲ ወከፍና ምስ ንሓድሕድና ክንራኸብ፣ ንሓድሕድና እንመሓሓር፣ ከምኡውን ብጐይታ ንሓድሕድና ጽን እንብሃሃል ኣሕዋትን ኣሓትን ክንከውን ንኽእል ኢና ክብሉ ተላበው። ርእሰ ሊቃነ ጳጳሳት ኣብ መደምደምታ ቅድስቲ ድንግል ማርያም ንዅላትና ምስጢር ናይ ሕውነታዊ ፍቕሪ ዘሕጉስ ዕዳ ንኽትምህረና ብምጽላይ ኣስተንትንኦም ዛዘሙ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዩክሬይን ዓመፅ ደው ንምባል ዘቕረብዎ ጻውዒት ትማሊ ሰንበት ድሕሪ ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ቃል ሰላምታን ምሕጽንታን እውን ደጊሞም ኣቃልሕዎ። ኣብዚ ቀረባ ግዜ ኣብ ዩክሬይን ኣብ እተፈላለየ ከተማታትን ሲቪላዊ ህንጻታትን ዝወረደ ዓመፅ ዝመልኦ መጥቃዕትታት ሕይወት ንጹሓት ሰባት ብሞት ከም ዝቕዘፍ ይገብሮ ከም ዘሎ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ነቲ ኣብ ከተማታት ዩክሬይን ዝወርድ ዘሎ መጥቃዕትታት ሕይወት ንጹሓት ሰባት ይቐዝፍ ከም ዘሎ ዝገልጽ ዜና ብኸቢድ ሓዘን ይከታተልዎ ከም ዘለዉ ገሊጾም። ሃገረ ሩስያ ኣብ ምሉእ ሓጋይ ናይዚ ዓመት ኣብ ልዕሊ ዩክሬይን እንተላይ ኣብ ሲቪላዊ ህንጻታት ዕላማ ዝገበረ መጥቃዕቲ ኣዛይዳቶ ከም ዘላ ይፍለጥ። ኣብዚ ቀረባ ሰሙናት ሃገረ ዩክሬይን ነቲ ብምዕራባውያን ዝተወደበ ከም ፓትርዮት ዝኣመሰለ ጸረ ሚሳይልን ናይ ኣየር መከላኸሊ መሳርሒታት ብጣዕሚ ይጐድላ ስለ ዘሎ ናይ ሩስያ መጥቃዕቲ ኣየር ብዝለዓለ ቁጽሪ ኣብ ልዕሊ ዒላማታት ጉድኣት የውርድ ኣሎ። ኣብዘን ዝሓለፎ ሒደት መዓልታት ኣብ ዩክሬይን ብዓሰርተታት ዝቝጸሩ ሰባት መብዛሕትኦም ሰላማውያን ሰባት ብመጥቃዕቲ ሚሳይልን ድሮናትን ሃገረ ሩስያ ሕይወቶም ስኢኖም ኣለዉ። ሃገረ ሩስያ መጥቃዕትታት ኣብ ልዕሊ ወተሃደራዊ ዒላማታት ከም ዘተኰረ እኳ እንተገለጸት፣ ኣብዚ ቀረባ ግዜ እተገብረ መጥቃዕትታት ግን ኣባባይትን ማእከላትን ሰላማውያን ሰባት ዝርከብዎ ኣፓርታማታትን ናይ ብሕቲ ትካላትን ከምኡውን ህዝባዊ መጓዓዝያን ከቢድ ዕንወት ኣስዒቡ ይርከብ ኣሎ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ደድሕሪ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ቃል ምሕጽንታ ልበይ ብስቓይ ናይቶም ንዓመታት ዝኣክል ኣብ ጭንቀትን ፍርሕን ብዝነብሩ ዘለዉ ሰባት ይሓዝን ክብሉ ሓዘኖምን ጓሂኦምን ገለጹ። ዓመፃ ደው ንምባልን ዕንወት ከብቅዕን ንዘተን ሰላምን ልቢ ክኽፈት ድማ ኣቐዲሞም ንዘቕረብዎ ጻውዒት ዳግመ ሐደስዎ። ብፍላይ ቅዱስ ኣቦና ከም ዘመልከትዎ እቲ ኣብ ቀረባ መዓልትታት ዝካየድ ዘተ ንምቕጻል ዝግበር ጻዕርታት ጭቡጥ ፍረ ከፍርን ንዲፕሎማስያዊ ዝርርባት መንገዲ ክጸርግን ተስፋ ከም ዝገብሩ ገለጹ። ልኡኻት ሕቡራት መንግስታት ኣሜሪካ ስቲቭ ዊትኮፍን ጃሬድ ኩሽነርን ዝሓለፈ ቀዳም ምስ ርእሰ ብሔር ሃገረ ሩስያ ቭላድሚር ፑቲን ድሕርቲ ንዓመታት ዝጸንሐ ትሑት ደረጃ ግጭት ኣብ 2022 ንዩክሬይን ምሉእ ብምሉእ ዝተገብረ ወራር ከም ዝጀመረ ንምዝርራብ ሃገረ ሩስያ ተጓዒዞም ይርከቡ። ክልቲኦም እዞም ልኡኻት ትማሊ ሰንበት ምስ ፕረሲደንት ሃገረ ዩክሬይን ቭላድሚር ዘለንስኪ ኣብ ኪየቭ እውን ክራኸቡ እዮም። ርእሰ ሊቃነ ጳጳሳት ልዮን ኣብ ኩሉ ግጭታት ዝርከበሉ ዞባታት ዓለም ስኒትን ሰላምን ምእንቲ ክሰፍን ጸሎት ክግበር ድማ ጻውዒት ኣቕሪቦም። እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ገዳማውያን ደናግል ኣብ እተራኸቡሉ ኣጋጣሚ ነቲ ኣብ ቤተ ክርስቲያን ከም ዓለምቲ ሕብረት ብፈትሊ ጸሎትን ስራሕን ስግደት ቅዱስ ቁርባንን ዘለዎን ግደ ጠቒሶም ኣተባብዕወን።
رساليكان باباسات ليون مبل عصر تربعتا قدام علت حموش تمسكرم مس بزوحات عبالات محبر زل عالماوي عملخو قدوس قربان زخونا دناقل زا قدوس قربان تباهيلان ونزفلتا قداماويان دناقل تقبيلوم قال معدان لقسولن ازي بشحن شمون تميتن شوعاتن عامتا مهرت اب كتما روما ببسأتي ماريا مادلينا زنصوح سنستا التمسرتا محبر نايزن قداماويان دناقل ህይወተን ለይትን መዓልትን ንኣምልኾ ቅዱስ ቁርባን ዘወፈያ ስርዓተ ምንኩስና ናይ ቅዱስ ኣጐስጢኖስ ዝስዕባ ማሕበር እዩ እዘን ምስ ርእሰ ሊቃነ ጳጳሳት እተራኸባ ኣባላት ናይዚ ቅድሚ 50 ዓመት እተመስረተ ማሕበር ዳርጋ ፍርቂ ናይቲ ኣብ መላእ ዓለም እተዘርግሐ ገዳማዊ ጉባኤ ዝሓቆፈ 30 ገዳማት ዘጠቓልል ፌደሬሽን ገዳማት ዘመንፈስ ቅዱስ ኣባል ዝኾና እውን እያተን ርእሰሊቃነ ጳጳሳት ልዮን ኣብ ዘካፈልዎን ቃለ ምዕዳን ህላወ ደናግል ዘቅዱስ ቁርባን ነቲ ኣብ ልቢ ሰብ ገጹ ናይ ምድላይን ምስትንታንን ባህጊ ዝዘርእ ኣምላኽ ብነጻነት ዘንጸባርቕ ምስክርነት እዩ ክብሉ እውን ኣተባብዕዎን ንቅዱስ ቁርባን ዘለዎን መንፈሳውነት ነቲ ኣብ ልቢ ወዲ ሰብ እተጻሕፈ ዓሚቕ ሓረርታ ኣምላኽ ምላሽ ከም ዝህብ እውን ኣመልከቱ እዚ ገጽ ኣምላኽ ንምርካብ ዝግበር ቀጻሊ ምድላይ ብፍላይ ከዓ ንህይወት ገዳማውያን ኣብቲ ተቐበልኩምዎ ጸዋዕታ ፍሉይ ስፍሓት ዘለዎ ይበሉ ምሉእ ብምሉእ ነቲ ገዛ ርእሱ ከም እንጌራ ዕለት ዘወፈየን ሓደ ኣካል ምእንቲ ክንፈጥር ኣብ መስዋዕት መንበረ ታቦት ምስኡ ንኽንሓብር ዝዕድመና ብቐጻሊ ስቕኢሉ ንኣምልኮተ እግዚኣብሔር እተወፈየ ህይወት እዩ ዝገልጽ ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ነቲ ቅዱስ ኣጐስጢኖስ ኣብ መስውኢ ዘሎ ህብስትን ወይንን ምስጢር ድሕነት ምእመናን ብክርስቶስ እዩ ክብል ዝሃቦ መግለጺ ጠቒሶም እውን ኣስተንተኑ በዚ ምኽንያት እዚ መንፈሳውነት ቅዱስ ቁርባን ማለት መንፈሳውነት ናይ ቤተ ክርስቲያን ሓድነት ብፍቕሪ ዘደልድል እዩ በሉ እተን ንስግደት ቅዱስ ቁርባን እተወፈያ ደናግል ኣብ መዓልታዊ ህይወተን ጽባቐ ገጽ ክርስቶስ ካብ ጥቃ ቅዱስ ቁርባን ናብ መላእ ዓለም የንጸባርቓ ክብሉ እውን መስከሩለን ኣብ ውሽጢ ቤተ ክርስቲያን ነቲ ካብ መስራቲትክን ዝረኸብክናኦ ፍሉይ ባህርያት ብምግላጽ ብፈትሊ ጸሎትን ስራሕን ስግደት ቅዱስ ቁርባንን ከምኡውን ሕውነታዊ ምትሕብባር ገዳማዊ ህይወትን ኅብረትን ክትኣልማ ተጸዊዕክን ኢኽን ክብሉ መዓድውን ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዘን ደናግል ዘቅዱስ ቁርባን ብሓድሽ ተስፋን ባህጊ ቅድስናን ንኣምላኽ ከምልኻ ጻውዒት ኣቕረቡለን ነቲ ጥንታውን ወጥሩ ሓድሽን ዝኾነ ጥበብ ወንጌል ብተኣማንነት ንኣምላኽን ንብጻዮምን ንምፍቃር ርእሶም ዘወፍዩ ዝበለጸ መንገዲ ምዃኑ ኣይትረስዓ ክብሉ ድማ ተላበውወን ርእሰ ሊቃነ ጳጳሳት ልዮን መበል 14 ንስድራ ቤታት ቤተ ምህደራ ሃገረ ቫቲካን ኣብ ዘካፈልዎ ቃለ ምዕዳን እዞም ስድራ ቤታት ዓብዪ ተኣምር ምዃኖም ብምግላጽ ምስ ወለድን ህፃናቶምን ስድራ ቤታዊ ናብራ ክጽምብሉ ከለዉ ህይወትን ፍቕርን ብልግሲ ከወፍዩ ተማሕጸንዎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ዓርቢ ድሕሪ ቐትሪ ዕለት 5 መስከረም ኣብ ስፍራ ኣታኽልቲ ሃገረ ቫቲካን ኣብ ዝተኻየደ ዓመታዊ በዓል ስድራ ቤት ምስ ብኣማይት ዝቝጸሩ ስድራ ቤታት ሰራሕተኛታት ሃገረ ቫቲካን ተራኺቦም ርእሰ ሊቃነ ጳጳሳት ነቶም ኣብ ዓጸድ ቤተ ምሕደራ ሃገረ ቫቲካን ተኣኪቦም ዝነበሩ ወለድን ደቆምን ኣብ ዘካፈልዎ ቃል ሰላምታ ስድራ ቤት ኣምላኽ ገዛ ርእሱ ዝርእየሉ መስትያት እያ ዝብል ሓረግ ጠቒሶም ኣስተንተኑ ኣምላኽ ንገዛ ርእሱ ኣብ ማሕበረሰብናን ኣብ ስድራ ቤትናን ክርእዩ ዝደሊ ኣምላኽ ኣብ ስድራ ቤትኩም ይነብራሎ ክብሉ ድማ ኣመልከቱሎም ቀጺሎም ቅዱስነቶም ብዛዕባ እቲ ኣብ ህይወት ስድራ ቤት ዝርከብ ክልተ ዓበይቲ ተኣምራታት ገለጹሎም ህይወት ብምሃብን ፍቕሪ ብምውፋይን ኩልኻትኩም ንስድራ ቤትኩም ስለቲ ዝገበርኩምዎ ዓብዪ ተኣምር ከመስግነኩም እደሊ ክብሉ ዘለዎም ሞሳ ገለጹሎም ርእሰ ሊቃነ ጳጳሳት ኣስዒቦም ምስ ስድራ ቤታት መዓልታዊ ንገዛ ርእሶም ከም መስትያት ኣምላኽ ገይሮም ክርእዩን ምእንቲ ገዛ ርእሶም ጥራይ ኣብ ክንዲ ምንባር ህይወትን ፍቕርን ምሃብ እንታይ ማለት ምዃኑ እንደገና ክፈልጡ ኣተባብዕዎም ስሱዓት ክንከውን የብልናን የግዳስ ንህይወትና ምስ ካልኦት ኣባላት ስድራ ቤትና ኣብ መንጎ ፈተውትናን ሕሉፍ ሓሊፉ እውን ምስዕሩኽና ዘይኮኑ ሰባት ክንካፈል ኣሎና በሉ ርእሰ ሊቃነ ጳጳሳት ልዮን ወሲኾም ሎሚ ምሸት እንጽምብሎ ዘሎና በዓላት መስትያት ፍቕሪ ኣምላኽ ይኹን ብምባል ስድራ ቤታት ነቲ ኣምላኽ ጥራይ ክህቦ ዝኽእል ሓጎስ ከምኡውን ብሓባር ብምርኻብ ዝረኽባዎ ሓጎስ እንደገና ከስተማቕሩ ጸልዮም
رسالي كان باباسات بزعباتي اب كربع وارح مسمان سيات اب زكايد وركب بزعبا زكات امام كونت بمزنتاو نتوما باو ترخبو من سيات هسانات كم وازا اكافلوهم እዛ ምሽት እዚኣ ለድሕርቲ ናይ ክረምቲ ዕርፍቲ ዝተኻየደ ክረምታዊ መደብ ህፃናት ሃገረ ቫቲካን ንስድራ ቤትን ንቆልዑ ህፃናትን ሰሓቢ ፀወታታትን ምርኢታትን ናይ ፒሳ እንግዶትን ስሕበት ዘለዎ ምዝንጋዓትን ከምኡውን ቁሸት ንኣሽቱ መጥፋእቲ ሓዊ ዝስመ መደባት ብምስንዳው እተኻየደ ናይ ምዝንጋዕ ምሸት እዩ ዝነበረ ኣደ መንበር ምሕደራ ሃገረ ቫቲካን ክብርትናቴ ራፋኤላ ፔትሪኒ ብወገነን ድርእሰ ሊቃነ ጳጳሳት ስለቲ ኣባኡ ተረኺቦም ነዚ ናይ ስድራ ቤት ምሸት ብምክፋሎም ዘለወን ምስጋና ገለጻ ኣብ ተልእኾ ቅዱስነቶም ምግልጋልን ምሕጋዝን ዓብዪ ሓጎስ ብምዃኑ ድማ ውሉዳዊ ምስጋናን ፍቕርን ገለጻ ርእሰ ሊቃነ ጳጳሳት ልዮን ደድሕርቲ ዘካፈልዎ ቃል ሰላምታ ኣብ መንጎቶም ኣባኡ ተረኽቡ ምእመናን ብእግሮም እናተዘዋወሩ ንዅላቶም ሰላምታ ብምሃብ ንህፃናት ባሪኾም ንቈልዑ ብምሕቋፍ ድማ ነቶም ናብ ቅዱስነቶም ዝቐረቡ ከዘራርብዎም ተረኽቡ ናብ መንበሪ ገዛኦም ቅድሚ ምምላሶም ቅዱስ ኣቦና ንኣረጋውያንን ነቶም ብብሽክሌታ ስንኩላን ዝመፁ እውን ቀሪቦም ፍሉይ ሰላምታ ኣቕረቡሎም እዚ ፍሉይ መደብ እዚ ንስድራ ቤታት ቤተ ምሕደራ ሃገረ ቫቲካን ምሉእ ብምሉእ ንምፅምባል ብሓባር ክርከቡ ዘኽኣለ ፍሉይ ምሸት ድማ እዩ ዝነበረ ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ናይ ሰሜናዊ ዓረብ ሃዋርያዊ ዓቃቤ መንበር ከም ዝገለጽዎ ኣብ ወሽመት ዓረብ ዝርከቡ ክርስትያን ምእመናን ኣብ መላ እቲ ዞባ ግጭትን ውጥረትን እናገደደ ይኸይድ ብምህላው ንናይ ሰላምን ሓድነትን ወንጌል መሰኻኽር ክኾኑ ተጸዊዖም ኣለዉ ክብሉ ኣመልከቱ እቲ ኣብ መንጎ ሕቡራት መንግስታት ኣሜሪካን ኢራንን ዝቕጽል ዘሎ ኩናት ናብ ሓድሽ ምዕራፍ ኣብ ዝሰጋገረሉ ዘሎ ኩነታት ኣብ ወሽመት ዓረብ ዘሎ ሻቕሎት እናወሰኸ ይኸይድ ኣሎ ኣባኡ ድማ ናብተን ወተሃደራዊ መደበራት ኣሜሪካ ዘእንግዳ ሃያሎ ሃገራት ዝወርድ ዘሎ መጥቃዕትታት እናዛየደ እዩ ዝኸይድ ዘሎ ዝሓለፈ ቕዳም ተሄራን ንሕቡራት መንግስታት ኣሜሪካ በቲ ኣብ ጥቓ ደሴት ካርግ ዝስመ ቀንዲ ማእከል ሰደድ ነዳዲ ኢራን ዝኾነት ናይ ኢራን መኽዘን መጥቃዕቲ ብምውራዳ ከሲሳታ ትርከብ እቲ ዝወረደ መጥቃዕቲ ተወሳኺ ስጉምትታት ናይ ምውሳድን ኢራን ኣብ ልዕሊ መሻርክትን ረብሓታት ኣሜሪካ ዕንወት ንምውራድ ኣብ መላ እቲ ዞባ ሓድሽ ፈነወ መጥቃዕትታት ከተካይድ ዝከኣል እዩ ዝብል ጥርጠራታት እውን ይስማዕ ኣሎ ብፁእ ኣቡነ ኣልዶ በራርዲ ሃዋርያዊ ዓቃቤ መንበር ናይ ዞባ ሰሜናዊ ዓረብ ከም ዝገለጽዎ ጳጳሳት ናይ ላቲናዊ ስርዓት እትኽተል ቤተ ክርስቲያን ሃገራት ባህሬን ኩዌት ካታር ስዑድ ዓረብን ኣብዚ ሰሙን እዚ ኣብ ከተማ ሮማ ናይ ዞባታት ዓረብ ጉባኤ ከም ዘካየዱ እውን ዝዝከር እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሓሙስ ነቶም ጳጳሳት ተቐቢሎም ከም ዘዘራርብዎም እውን ተፈሊጡኣሎ ብፁእ ኣቡነ በራርዲ ድሕሪ እቲ ጉባኤ ንሬድዮ ቫቲካን ኣብ ዝሃብዎ መግለጺ እቲ ምስ ርእሰ ሊቃነ ጳጳሳት እተገብረ ርክብ ፍሉይ ኣገዳስነት ከም ዘለዎ ገሊጾም ከመይሲ እቶም ጳጳሳት ዞባ ዓረብ ሻቕሎቶምን ምእንትቶም ኣብ መንጎቲ ኩናት ዝነብሩ ዘለዉ ብሕድሪ ተዋህብዎም መጓሰን ዘሕልፍዎ ዘለዉ ስቓይን ብቐጥታ ምስ ቅዱስነቶም ክካፈሉ ስለ ዘኽኣሎም ክብሉ ድማ ኣስመሩሉ ምስ ቅዱስ ኣቦና ምርኻብ ንዓና ኣዝዩ ኣገዳሲ እዩ ዝነበረ ድሕሪ ቢሎም ብርግጽ ብመንገዲ ሃዋርያዊ ልኡኽ ቅድስቲ መንበርን ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበርን ኣቢልና ምስ ቅዱስነቶም ወትሩ ንራኸብ ኢና እንተኾነ ግን ብቐጥታ ምስ ቅዱስ ኣቦና ምርኻብ ግን ከኣ ኣዝዩ ኣገዳሲ እዩ ዝነበረ ንሕና ጳጳሳት ዞባ ዓረብ ኩሉ ስቓይናን ኩሉ ትሕዝቶና ኩሉ ጭንቀትናን ሻቕሎትናን ብዛዕባ ወሽመት ዓረብ ብምሉኡ እቲ ዞባን ክንገልጽ ከም እንደሊ ድማ ዘመልክት እዩ ዝነበረ ክብሉ ገለጹ ብፁእ ኣቡነ በራርዲ ከም ዘመልከትዎ እቶም ልኡኻት ንርእሰ ሊቃነ ጳጳሳት ብዛዕባ እቲ ኣብ ወሽመት ዓረብ ዝርከቡ ንክርስትያን ምእመናን ዘጋጥሞም ዘሎ ተፈላለየ ኩንነታት ሓደ ስእሊ ኣቕሪቦም ኣለዉ እዚ ድማ ኣብ መንጎቶም ኣብ ዝነብሩለን ሃገራት ዝነብሩ ክርስትያን ምእመናን ብዙሓት ወፃእተይናታት ምእመናን ኣብ መንጎቶም ዝበዝሑ ኣባላት ናይ ካቶሊካዊ ማሕበረሰብ ዘቕሙ ዘሎ ብዝሓውነትን ፍልልያትን እውን ዘመልክት እዩ ዝነበረ ቅዱስ ኣቦና ንዅሉ ሻቕሎትናን ከምኡውን ብዛዕባ ሓቀይና ኩነታትን ንዘቕረብናሎም ተቐቢሎምዎ እዮም ድማ በሉ
نبصو أبونا براردي اتي زكايد وركب زنبرو أجد داسنت رسالي كان باباسات نزوم باباسات سلز سمعوهم تراي زي كونس نتي نايم التببعين أباتاون كالاتوم كسمعو سلز خالوون أجد داسنت اللوو رسالي كان باباسات وسيخوم دمائي بلو بصو أبونا براردي نتوم باباسات أباس أقام واناتوون انتخونا ناب كدوسن نتوم أبيلوم كملسو كمزخلو أرقا غزولوم أبزخونا يخون أوان أبزخونا يخون سأقام كترخبوني تخلو يخون بمبالوون زلوهم كربات غلزولوم ماكل نايتي زكايد وركب منت سلام زقربت عوعيتن كمون أبت بيت خريستيان أبداق مهنسات زلوا قدن زتكورة يوزنا بركبلو بسو أبونا براردي وسيخوم يملاختو ملغتي كدوس النتوم بزعبا سلامي يوزنا بره دحربيلوم بسو النتوم كريستيان ممنان زقبرو أبركتو أقلحو كدوسنا توم كا صلوتنان زر الرباطنان مستفلا ليو قجلتات ركب بمعقاب سلام نمهناز كحقز كامزخيل تماحس أنو نعبلو يخون مبر سالي كان باباسات وسيخوم مسكرنات بيتا خريستيان كاب قالاتن العلي كخوون كامزلوو بمزخخار منالباتنا عنا لعلخلو زقدسنا مسخاخر مالت مسخاخر ناي تزتن سأ كريستوس قويتا نتوم عبتخبابي زلو سبات مسخاخر ونجيل كنكوون نيو كبلوون تلابونا ازي مسكرنات ازي بفلاي عبتحالا لخهوهو عبتن عبياتا خريستيان مس محبرسب اسلمنا عبزنا برولان هاقرات كمون تفلاليات نتانيتات اسلمنا كمزلوون قلصو بصو أبونا براردو وسيخوم كمز غلصوو أبوشمت التفلالي سرعاتات زخطلو كريستيانا ومحبرسبات التفلالي قوان قواتات اللونا كلاتنا قن عبالات حانتي كاتوليكاويت بيتا خريستيانينا بمبال أقداسي مسكرنات كهبو كمز خلوون عمل كتو حادنات كاتوليكاويت بيتا خريستيانوون نتزوبا أبناتيو كبلو دقيمو ماسمرولو هلاوي بيتا خريستيان اوشمت عرب مبزحتو قزي حدوئن تحت زبالن كمسل يخيليو بفلايا منغوج اوج اوتان عمز انكوينات دما الزقهود نگريو يخونن بر بسو ابونا براردي كمزقلسوو نمسكرنات كاتوليكاويان اقداسي كقبرو زخيل الزحادنات الزمخوانو زئمانيو مسكرنتنا سقزبالكوا انتخونا قنكا ازيو سيتاوي كبلو مقلس يوم زازمو بارلاما هاگر لينكت استاين نمن سال تنسي كساب عصر تخلط تسامون زلو قزيز انسي حقاو نمقبار زقرب حقي بسبب دمسي عطريقو قوان تنبرا اتي بورسي زمحالا لف مسفناو منقستي علويس قن مرجاخ قبر مخانو حبيرو اللو بارلاما لينكت استاين ابزو صوم قلسي كساب عصر تخلط تسامون زلو قزيز انسي حقاو نت من السال وقعوي كم زخوون عصر تسلسته بعصر تخلط دمس مرجع كم زصدقه افليتو ات بارلاما بتمساسالي نتوساني ناب ريفرندماو مرجع نمقراب زقرب حساب نتسي قوي ركبالو ازي حقزي نتي ابزي اوانزي من السال تنسي نزفت سمو حكايم كساب سلسة عمد كأسارو زخيل حقزة تقال الكوينو بزيكا اتتقس حدقاتات هيوات ويتعنا التقدن بسنكس قطاو قبن زمتسس انسي ويتحتي عصر تربعة عمد زعد مياقوال نزقات مات انسي زد تقال ليو اتي حقي بزعبا من السال تنسي ابوز اي هاقر زركبو اقل قلوتاتن حبريتا مزرقحن ون زخيل كليو ازي حقي باتي عبز اوانزي مسفن هانس آدم داقماي نودو كموراسي مسفن ألويس بزهابو مريحنت كم رئيسة بهير التهاجر متن كاب كل التشحن أربعة تنات حيزو عبز مرحلو زرلو اوان كتصدقو اللوو ألويس دما بوغنو نزي حقي وقعو نمقبار شدشت ورحي اللوو عبتي عب ورحي مقابيت كل تشحن عسران شو عطن وطسيتو كنقر تسبيت زقبرالو زلو اوان انت زي تغيرو ازي حقي كامتنس قدم مايو زقوطسر سلازي عبت حقي قللو تخقبر زي مسليو زبل ترطراتاتوين اللو قدم سلست ورحي ازي مسفن مسوقعو قازي تاتهاجر عبزي كايدوك على محتد ما كلاو حقي ربحا قباهيوات بمتكاس كمززا مسالي حقتات هزباو دمس مرجعك قبرالو مخانو كمز حبرون ززكاريو اتحقي اوش تحيدة تاوارح 4907 عن كتام زاكبة هبوب تبقسو انكس هاقسو يركب ازخا دار قارب عناي تهزباو مرجع زكاتة تيو اتيز قرب حساب نا بارلامان مقرب حادشيح كتام ترايو زدل زنبرة
እቲ ተበግሶ ኣብተን ናይ መጀመርታ 12 ሰሙናት ጥራይ ምንጻል ጥንሲ መቕጻዕቲ ዘይብሉ ክኸውን ብዛዕባ ምንጻል ጥንሲ ዝገልጽ ሓበሬታታት ክስረዝ ከምኡውን ነቲ ንምንጻል ጥንሲ ዝግበር ወጻኢታት ብመንገዲ መድሕን ጥዕና ክሽፈን ጻውዒት ኣቕረበ ኣብ 2011 ልዕሊ 52 ሚታዊት ዝቃወምዎ ዝነበሩ ተመሳሳሊ ተበግሶ በቶም መረፅቲ ተነጺጉ ምንባር እውን ዝዝከር እዩ ካቶሊካዊት ቤተ ክርስቲያን እውን ነቲ ናይ 2011 ተበግሶ ተቃዊማቶ እያ ብዕለት 21 ነሓሰ ሃዋርያዊ መስተናብር ሰበኻ ቫዱዝ ብፁእ ኣቡነ ቤኖ ኣልብስ ነቲ ቤተ ክርስቲያን ብዛዕባ ዕቑባ ዘይተወልደ ህይወት እትምህሮ ትምህርቲ ዘዘኻኽር መግለጺ ኣሕቲሞም እዮም እቲ ዘይተወልደ ህፃን ካብ መጀመርታ ኣትሒዙ ውሽጣውን ክገሃስ ዘይክእል ክብሪ ስለ ዘለዎ ንነፍሲ ወከፍ ህይወት ወዲ ሰብ ተመሳሳሊ ዕቑባ ይግበኦ እዩ ክብሉ ጸሓፉ ብፁእ ኣቡነ ኣልብስ ነቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ 1985 ዓመተ ምህረት ናብ ሊንከንስታይን ኣብ ዘካየድዎ ሃዋርያዊ ምብጻሕ ንዝበልዎ ቃላት ብምጥቃስ እዚ ሓላፍነት እዚ ሎሚ እውን ክርሳዕ የብሉን በሉ ብፁእ ኣቡነ ኣልብስ ወሲኾም ደቂ ኣንስትዮን መጻምድትን በይኖም ዘይተርፍሉን ንህይወት እወ ንምባል ዝኽእሉሉን ሕብረተሰብ ክህነት ጻውዒት ኣቕሪቦም ሃገረ ሊንከንስታይን ንሓያሉ ዓመታት ኣብ ቤተ ሕክምናታት ናይ ሕርሲ ክፍሊ ኣይነበራን እዚ ማለት ደቂ ኣንስትዮ ንሕርሲ ናብ ወጻኢ ሃገር ክኸዳ ዝግድድ እዩ ዝነበረ ብፁእ ኣቡነ ኣልብስ ከም ዘመልከትዎ ደቂ ኣንስትዮ ኣብ ጎረባብቲ ሃገራት ክንክን ሕርሲ ክደልያ ኣለወን እቲ ሃገር ድማ ኣብ ቤቶም ምንጻል ጥንሲ ንምጽዳቕ ብዛዕባ ዘሎ ኩነታት ክትመያየጥ ከላ ከም ዘተሓሳሰቦም ገሊጾም ብሓባር ኮይንና ነፍሲ ወከፍ ዕሸል ተቐባልነት ዝረኽበሉን ነፍሲ ወከፍ ኣደን ኣቦን ውሉዶም ቅኑዕ ውሳነ ንኽገብሩ ዘድልዮም ደገፍ ክረኽብሉ ዝኽእሉ ማሕበረሰብ ክንሃንጽ ኣሎና በሉ ንህይወት ዘዕቁም ማሕበረሰብ ነቶም ኣብ ሽግር ዘለዉ ሰባት ዘይሓድጎም ሕብረተሰብ ክኸውን ኣለዎ ክብሉ ድማ መልእኽቶም ዛዘሙ